አዎ በላከነ ከራታታው ረሳፖን ካናላይ ማንላካ ረሳፕና ክረም ታኮ ቢሾናት ደበርማ ባይ ረሳፕ ዘግ ረሳፖን አዎ አሙኖ ጭንካ ሀምቶናኒ ባገይ አስክ ባን ማናይ ከነይ ሰንሳርኒ ዳምኒ ዳምኒ